0: ድንጋይ ወይ ሲያዛፍራ ያለበት ከደናል አፍሪካንም ሲያዛፍራ ያለበት ከደናል
1: ¿Qué es lo que está haciendo?

ሩ ፈርፈደስ ያጅንዳው ያልጊ ብሪንጊ ቢንተጃይ ግደክ ወሪ ጀወሪ ተኮንገሰዬ መሪኩምባላው በንገ ኮትዋር ያጅናልጊ ብሪንጊ